0: better for this company and for my country.
1: የማናቀው ነገር ብዙ ነገሮችን ያወቀንበት ነው እና ደስተኛ ነኝ ለወደፊትም ጥሩ ሰራተኛ እንደምሆን ቃል ይገባል።
2: ዛ ያዚት የሉ

0: 中国速度受到埃塞政府和社会的普遍认同。紧接着，刘健全参与的二期工程历时两年多，也顺利并网发电。
1: ካሉት የኢትዮጵያ ውስጥ ከሚገኙት የንፋስ ኃይል ማመንጫ በአሁኑ ወቅት ከፍተኛው የኃይል ድርሻ ያለው የንፋስ ኃይል ማመንጫ ሲሆን ይህ የንፋስ ኃይል ማመንጫ ቀደም በተጠቀሰው 102 የንፋስ ተርባይኖች አሉት። እነዚህ ሜጋዋት ማለት ነው የማመንጫ ታቅም ያላቸውና
2: ብዙ ጊዜ እኛ ኢትዮጵያ ውስጥ ፋሚሊየር የሆነ ጣቢያ የምናውቀው ሃይድሮ ነው፣ የውሃ ኃይል ማመንጫ ነው። ሆኖም ግን ንፋስ የመጀመሪያችን ነው። ባይዘዌ አዳማ ሁለት በአሁን እስካሁን ድረስ ባለው ትልቁ ኃይል ማመንጫ ነው።
0: 优越的风力资源提供了稳定的电力输出，有效地补充了原有电力供应不足的问题。埃塞的许多相关技术人员参与了阿达玛风电厂的建设和运行维护，这使他们的能力建设得以提升。这一项目成为了埃塞与中国在能源建设领域合作的优秀代表和经典案例，开创了埃塞绿色发展的新纪元。
3: 它现在是非常熟悉的 number one，
4: 真的
3: 非常厉害。
4: ምሰራው አዳማ ሁለት ንፋስ ኃይል ማመንጫ ነው። ምኖሮ ደግሞ አዳማ ከተማ ነው። ወደ አዳማ ወደ ሳውዝ ዝና ወደ ኖርዝ ሳይ እነዚህ ተርባይኖችን ምሰራቸው ተርባይኖችን አያቻለሁ። እነዚህ ተርባይኖች ከአምስት ዓመት ወይ ደግሞ ስድስት ዓመት በፊት አልነበሩም። እነዚህ አይነት ቴክኖሎጂዎች እዚህ ሀገርና እዚህ አካባቢ ላይ አልነበሩም። እኔን ያስደስተኛል። እንደዚሁም ደግሞ ከተማውም የከተማውን ውበት ትልቅ ውበት ሰጥቶታል ብዬ ነው የማስበው። ሌላኛው ደግሞ እኔ አዳማ ንፋስ ኃይል ማመንጫ መስራቴ በጣም ኮራበታለሁ። የአዲስ ቴክኖሎጂ ነው። እዚህ መስራቴ በጣም ደስተኛ ነኝ። ተጨማሪም ቤተሰቦቼ እኔ የአዳማ የዊንድ ኢነርጂ ላይ መስራቴ በጣም ደስተኞች ናቸው ማለት ነው።
0: 埃塞俄比亚有一亿人口，是非洲第二人口大国。亚的斯亚贝巴作为非洲最大的城市之一，常住人口500万。这条由中埃合作建设的亚的斯亚贝巴轻轨，是埃塞俄比亚第一条轻轨，也是撒哈拉以南非洲第一条轻轨。不仅改善了当地人的出行，也给城市带来了新的面貌。交通的便利意味着城市生活更加丰富，城市因轻轨而更加活跃。
5: 2017年4月，
0: 基于轻轨对居民绿色出行所做出的贡献，亚的斯亚贝巴获得 C40 国际城市气候领导联盟颁发的城市绿色发展交通领袖奖。埃塞高原的阳光总是那么直接而热烈，它能很快唤醒人们对美好一天的期待。埃塞俄比亚被誉为长跑冠军之乡，这里诞生了许多享誉世界的优秀长跑运动员。卡拉马拉俱乐部的教练正带领他们的运动员们为今年的公路长跑接力赛做准备。长跑之于埃塞，如同乒乓球之于中国，有着很高的